0: ирэнг хасаад яарч сандралгаагаар намслан хэлсин эн тим хачин сонин ёбдулчи учрин мана думдчот эдлкэй самар самхуудурта хари тана амиркачи урудхуу самар самхуудурта гэжэ
1: 동남아 의가운 난진 투자 이는 위스콘신 사한 호텔
2: 윈동핀 이슨 나스타단 우슨 놈바흐 메르지릭 네긴드 볼로스룽코 이즘시지 튠치든 자링자 메르닉 다른 크흐 메르닉 근들은 가틀지 치트흐 볼그슨 바이나
3: 비치근 나스나라 함타